በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ የሰላምታ ላደርስ ለፈጠርከኝ አንተ ላኛው ንጉስ እንዴት አለህ መጥቼስ ካይህ ድረስ ያስደንቃል እናኗራቸው የጥንቱን ያቤ ወልድ የመንፈስ ቅዱስ የሶስቱ ሶስት ናቸው አካል በገጽ በስም አንድ ናቸው በትዛዝ በግብር ፍጹም ስላሶችም እንቅድመ ዓለም ሲኖሩን ዓለም መፍጠር እሁድ በሰርክ ጀመሩን ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርመሞን ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሰኞ ጧት ውሃን ከፈሉት ከሶስት አንደኛውን አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞም አብቅ ያሏት ምድርን አበቀለች ሳር ቅጠሉን እህሉን ረቡም ረቂቅ ሥራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህርም አሳ ጉማሬ ሳይቀር አርብ ጧት አዳምን የኛን አባት ንግበር ብለው በእነሱ አምሳል ሰሩት በሰልስት ሔዋንን ፈጥረው ሰጡት ትርዳህ ብለው ብቻውን ሆኖ ቢያዩት የስላሴዎች የፍጥረታቸው ፍጻሜን በሰባት ቀን ዳርቻ ሆነች ቅዳሜን ሰባት ለአብ ወልድ ወመንፈስ ቅዱስ